ስራስ በስ ሳምረምኝ ነኝ ደንሱ ፓፓ ምን ሆኖ ወጥን ነኝ ያላስ ፕሮሰስ ማለት ሳም 37 በስ 25 ዴቪድ ሲማ ያቦ ፍራማ ዮፔኒ ምን ሆኖ ወጥን ነኝ ያላስ ፕሮሰስ አፓሎ ሰው ነው ወሰ በስ ራይ ነው ወጥ ሰው አንኮ በቢያ ወራደን ጀም ሃ ኢየሱስ ነው ወዲ ዳስ ወጥ